ማቿ ይላይበ ላቂ ኽብረዛ ላዩ ሐረቃሽ ባህ በጂ አክሊመት ጋዛቾም አሚሃራ የብህር ለሚንታ ሐረባዲር ሙነዘማ ጎሆይ ፋብሪካዞ ይዘየመች በነሶሙ ይናውጥ ቁቱም ዲግሊነዞ ኩቱብ ዚገፈሬው ሐረባዲር ሙነዘማ ዲግሊነዞ ኩቱብ ኢስገፈረለም ሆጂ አህድ አመሶ መላማ ይትረኸባል ይወክቲበ ሐረባዲር ሙነዘማ ዚገፈሬው ዲግኒናው ጎሆይ ፋብሪካዞ ተሊስነት በዋ መቀሸበ ዲግኒነዞ ሁሉፍ ዛየው ዝኻነሳ የሳስፈ ሐረባዲር ሙነዘማ ኪም ይጠርሐቃም ፎኝ ሞሰድ በቃኖም በፈለማኝ ዘልነቱ ተቅዲም በዘተወቀው አሳስበ ጎሆይ ፋብሪካዞ ዲዋን ጋርበ ይቃንኒኮት ሞኘበ ፈለመዞ እገለመሃል ሐረባዲር ሙነዘማ ጎሆይ ፋብሪካዞ ዲዋን ጋርበ ይሰቃነናይ ውለ አስራዋ ሐረት ዲዋናች ሁሉፍ ዛዩ ዝኻነሳ ይወክት በምዝት ላይ አይደለይ ጦታቾም ሁሉፍ ባይቲም ዚፈረከበው ኬፈን ተዛል ሐረባዲር ሙነዘማ ይቀድ የላይ በምዳይ ሐዋዞሌ አበጆት መስተለም ወመሶ በህመሳ ህርጊዋ ምርጊ ሞኘበም አቅሊ መድጋዘሌ ዚፈረከበው ኬፈም እንተዛል ይሙጥዘል ኻነበ ወመሶ በህ አቅሊ መድጋዘበም ምን አይና ኡጋቹ ለጠና ረግር ይማጃል ምን አይና ተብታቹ ከመሰና ረግር የታጫል ይልዳል ሽውም እሾትበ ወመሶ በህ ተሐረረጋ ይህርጊዋ ምርጊ በዚትረከቡ ኦራ ኢያቹም ኪም እሾት መናወጥሌ አቡሮ ደረጀበ መናወጥበ ሐረከዜ ገለነቱም ሐረባዲር ሙነዘማ ይበቀድሌ ቦርድዞ ፕሬዝዳንት ዘተወቁነት ይትቀ ሐረባዲር ሙነዘማ ይጎሆይ ፋብሪካ በህመሰ ዘገለው ቀዲያም ይያሐደ መትዚኻኔው ሐረባዲር ሙነዘማ ዘገለው ጎሆይ ፋብሪካ ዘየመች በነሶሙ ይናውጥኮት ጆህዲ ሞኘዞ ሐረባዲር ሙነዘማ ይጎሆይ ፋብሪካ ዞ መጎዛ ይሰገለሌ ሁሉፍዛሸዩ አሐድ አመት ወቅታች ኡስጥቤም በጂህ ኤነ ጭንቅያች ዚዋ ፈቄው ዝኻነሳ ያሽማ በይነቤም ኦርኮሶም ፋይናንስ ባህዝት ሊያ አሐዱ ጭንቅያች ላቄታ ይዞ ይላህዳሉ የፋይናንስ ጭንቄው መፍታህ ለዚት ሊያዩ ውጥኒያቹዋ ዚት ሊያዩ አታይሽ በዛሉ ሐረቃቹዋ ይቀዲያው የጦር ዛላ ጀሚል ዚት ሊያዩ አይነ ኡጋች በኪላ ሆት ይኽን ለዩ ማም ኢላ ወኸበ ሰበብ ዞ ምን ይኽን ይልዳልሺ አይቲ ታወቅ ማም መንዶ ቀዚዩ ተይትራ በዛል ሙሉ ዚዩ ባይትሌ ይትፈረክ ዛል ኹንቲቤ ቀዲያ ደረጀ በሄጅነው ናረግር ዚዳይ ቀዲያ ዚኛ ኢስታ ቀደዞ ይዚዳይ ቀዲያ ዚኛ ለዳይ በመቃናማ ይ ኢሾት ጊነጅ ሄኩታ ዚገረብ ዚዩ ወታጮቱ መትዋ ተገረብ ደሌ ኢብላናች ዛሉነቶም ሐረባዲር ሚዲያ ሰርቪስ መበጀለ ፈረካ አበየሶበም አብዛ ሐረቃይ ሲኛ ኦርኮሶም ቃጭ በዛሉ ሐረቃች ሺዞ ምን አይን ሐለት በሐሊል ዳልሺው ሳዳይ ሲዩም አበጆት ሂጥረዛል በዩነት ይዞም ሐረባዲር ሙነዘማ ምን የመህር በሐሊል ዳልሺው አከዞ በአልሞቀበዋ አኸወክት በጎሆይ ፋብሪካ ዞ ዘየመች በነሶሙ ይናው ጥቁት ዘገለው ጆህዲ በአህመሰት ለያደበ ዮቅዛል ማዕሉማት አልሞቀ ሰበብ ዘንዶቆ ይኹለይ ፈርኬ ዛልነቶም ይትቂት ሄሰባል የኽን ማምላኪን አዞቅ ያስበ ሙነዘመ ዞ ሚን ብሐሊል ዘልሽዮም አከዞ በዩቁዛሉ ጎሆይ ፋብሪካ ዞ ባህመሰ ዘገሌው ቀዲያውም አማን በ አቤጁመ ይሳሉ ኢናድዋ ዚትለያዩ ሰበባች በን ተዘነልኩቶም የቂን ዘልኻነ በውሽ ያችበ ላወኸበ ግርጋር ሞኛ ዘይሬዝኒ ኢስታቀደዞ ዘንዶቁማ ሺዞም ጥልበ ይሂጁበ ዛሉ ሐረቃች ዛሉነቶም ሐረባዲር ሚዲያ ሰርቪስ አብዮሶ ያቀናል ድሙም በዞ ሐረባዲር ሙነዘማ ሐረቢራ ፋብሪካ አክሲዮን ሙጋድ ባይትቤ ይጠራህዛል ጎሆይ ፋብሪካ በህመሰ ዘገሌው ጆህዲ አህድ አመት ዚመለ ኤውነቶም ሁሉፍ ዛዩ ወቅታች ሰጥቀጠብቲ የቀነንሃል احد الفا وحمستي بقلاوا حتاي امات النبي مولد هوجامتوم يبقت كوسو زدغ سحالت بي ارتوج حررغي عالمات محمد صداي بي مخنبي دقوس بي تقدرا موزو بمزيت ليايو التايج بي النبي مولدو مقدر لي امام احمد ولغت بي زيت رخبو حركاج موزو تستيبوا دقوس بي داي بي سمتو مدبايو ما اقدرو برنامج زو بهم شيخ بلالو مدبلما شيخ ابو خالد وازيت ليايو مشايخاج قدر قدير استازاچوا ازو كسوم ارتوج حررغي علماج التايزو بي مترخب بي داي بي تستيبي سمتو مدبايو ما اقدرو نبي مولد دوغس بيغا درزالو باداچ ما بين بي قديم زيته مدينة الأولياء زيته حسن زيني حرر نبي مولد ولغت بي التانم استيديم بي يغا درزالاج استو بي قديم نتبه تيدكي قلزات حسن زيني حرر انته يزوم أمس زيني ديم بحمس زالة كاتروتوا باز زيني مدينة الأولياء مخنزيهم بغبي يارزالو شياج ما بين بيم أحزون ته احد الفاوحة مستبقلاوة احد تاين امت النبي مولد
زتلايو اين حفلاتش بهم يبقد لهم زتلايو اتايش به متقدر به يترخبي نر ولفزايو امتاي كسو هوجيم زتلاي حالت به دقس به حسن زين حرر به امام احمد ولقت به داي به سمت مد بايت به دقس به تقدرا Federal Civil Service Commission Amatia Zihusni Sosam Harar Asima Be Matmehar Egala Harar Husni Public Service Wa Usuttah Nerot Biro Asurnat Be Kot Ayamach Lekalah Yildal Federal Civil Service Commission Amatia Zihusni Sosam Husni Zinya Harar Be Matmehar Te Egala Sosam Zo Mikfach Be Zitrakhabu Federal Civil Service Commission Commissioner Istayu Dr. Makre Haile Zigalat Okutbe Hulufza sho lukhbe bazebe hulufza yu ahad baklawa srasut amata chuzat helakawa zitsamata nasat dalagota chuzalba public service hera mulubbe mullu zamaniya monyelewa asasiya niwti madejale zaga hukuma ibarotwa atidadarot reformi itme harbezal makhnazom galatu. Commissioner zo madbalbem zibad reformi kinkinti nasa amata chubela ay kalahzaewa Balbalat hera chuzit warasa taasisiya kiblana chu maftahbe zamaniya fatinwa ikotbe zit esa satadala gotu tabmonyale zit hesaba makhnazom akanawu. Hukuma ibarotwa atidadarot reformi kinkinti saat tilimilimi makhazuya chube mat esasbe itche khalibe itrakhabzal zghanasa hiya chum fatinwa amasila zala tadala got hela masta taasisiya wikarotwa atidadarotu matointi Zamania bikotma mezantiwa maekanti hera bizahotwa at khatinat digital public service mat bijayti siyasa harknat be blissitawa firakot be zit esasa civil service hera yikusom nukuhwa zigabara emarot herfatu matonya makhnazom kekalu. Reformizo kim ishot isbo abherlem dalagi aysat awaj helke asra shishti khamsina shishti shad kotal fawa sirasutu masbat mamezantiwa mahiya bordi ma esas Masob ahad markaz ibarotu mazga gahwa ibarotu mastaw digitalization moshawa zimsasalu natija chum matse jalziyu galatuma yachni utia chum ziktibe mawerale idal gizalu natum akanawu. Harari husni public service wa usuttaq nerot biro masul zitayu gisti Jordan ishaqum garabziyudale civil service so zibad mihat at makhnazo akanawuma hukuma polisiya chukim ishot manawatbe ummat ibiyu imashtal zigabarawa amin usuttaqbe makhnazo galatu. Zitalem sosamzo at hidadrot herachu orkut zamaniya wa fatim moshele yetfir kizalin tazayu gisti Jordan federal be ilawa husni zalu laki emarotach matrakhabziyum sosamzo laki natu yarzal makhnazo galatu. Sosamzo be federal civil service commission kotal fasrasu budget amat abura kimalot hikamotwa kotal fasra dahtang budget amat abura karabamam hirgiwa mirgitame harabew arrazo be federal civil service commission emarotachwa council agburach husniachwa kot asimat hidadrotach public service wa usuttaq nerot biro masulachwa higany masulach matrakhabziyum tagalata Harari Husni Dumum Diwangar Hakam Zinaru Gesi Bahar Salim Hiya Dunyitu Mutbe Matlayezu Tagalata. Harari Husni Dumum Diwangar Hakam Zinaru Azokusom Harabadir Munazama Gohoi Fabrika Bahmasa Yamihira Bizal Kadiyaw Zilahadu Hakam Bahar Salim Ziburada Beyu Manta Sababbe Dunyitu Mutbe Matlayezu Tagalata. Harari Husni Dumum Diwangar Hakam Zinaru Gesi Bahar Salim Kanun Lainat Yid Gadar Kut Husni zinya kanun katara ahad midje inakle kutwa azokusom hakamnat wakti ziyubem aminnat be idal gizinarunatum yitke kalal. Harari husni dumum diwangar be laki hakamach ustube ahad zo zinaru gesi bahar salim. Dilaga ziyu wakti bem or akhlaq zinare yunatwa azokusom amin zinarunatum yitke kalal. Yibah masasli ahad bem gesi bahar salim harrabadir munazzama wa azoko som harar bira fabrika aksiyom mugad bayti be yittarahzal gohoi fabrika mabeyne bezal diwangar falamaom lahaduma kezo yihi jizinaru hakkam zinarunatum id ketabal. Gesi bahar salim kabriziyum diredo be garaj suyu dilaga dabalaj suyu azoko som harkaj suyu jammiyum zitrakhawu bottay be diredo be tamehara.
هر بادر ميديا سيرفيس هر حسني دموم ديوانگر حكام زينارو گسي بحر سالم دنيتو متب متلايز يبه زي سميو لاكي حزنيوم يگلتال گر حوازاي سوا حركاي سو جمع علم صبريوا ايمانو يگزمل

ሲኛው እንተተካተለው በዘልኹ ሰዓት ዝወለ ጣብዛሽነ ለኹ ኸብራቾም ላይ ለዚ ተከታተልኸው ይመስልናራ ይዲክ ሰቲ አላይ ኸብራቾ ሐመሰኒ ትራይከሲ ዚቀሩ ጣብቲ አይሰኝባ ኸይሪ ቀላህቲው ክልጌዘምና መትራ ዚቀረው

ወደ ራሳችን ከመግባታችን በፊት ከተከበሩ ሰሃባዎችና ታቢዒኖች ጋር ራዲየላሁ አንሁም ረሱላችን አለይሂ ሰላቱ ወሰለም ይሰግዱባቸው በነበሩ ቦታዎች ላይ መስገድና የረሱላችን አለይሂ ሰላቱ ወሰለም በረካ መፈለግ እንደሚቻል ያስተላለፉት ነገር ባጭሩ እንቀኝ።

ቡኻሪ በሶሂሃቸው ላይ በመዲናና በመካ መካከል በሚገኙ አውራ ጎዳናዎች ላይ ስላሉ መስጂዶችና ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው ቦታዎችን በሚያብራራው ነው ርዕስ ላይ እንዲህ ብለው ዘግበዋል። መሐመድ ኢብኑ በክር አልሙቀደሚ ከፈይደል ኢብኑ ሱለይማን ከሙሳ ኢብኑ ዑቅባ ይዘው እንዲህ ብለዋል። ሳሊም ኢብኑ አብዱላህ ሰፈር በመንወጣበት ጊዜ የተወሰኑ ቦታዎችን እያጣሩ እነዛ ቦታዎች ላይ ሲሰግዱ ነበር። ይህ ማለት አብዱላህ እነዚህ ቦታዎች ላይ ሲሰግድ አይቻለሁ፣ አባቴ ደግሞ ረሱላችን አለይሂ ሰላቱ ወሰለም እነዚህ ቦታዎች ላይ ሲሰግዱ አይተዋል ብሏል። በሌላ ዘገባ ወቅባህ እንዲህ ብሏል። ናፊዕና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እነዛ ቦታዎች ላይ ይሰግዱ እንደነበር ነግሮኛል። ከዛም ሳሊም የአብዱላህ ልጅ ጠየቅኳቸው። ናፊዕ ካሳዩኝ ቦታዎች ጋር ምንም ልዩነት አልነበረም፣ በአንድ ቦታ ሲቀር፣ እሱም ሸረፉ ረውሓ የተባለ በተባለ አካባቢ የሚገኝ መስጂድ ነው። ከእነዚህ ሁለት ሀዲሶችም የምንረዳው ታዋቂው ሰሓቢ አብዱላህ ኢብኑ ዑመር በእነዚህ ቦታዎች ተበሩክ ያደርግ እንደነበር ነው።

سيدنا عبد الله بن عمر رسول الله عليه الصلاة والسلام بمكه الزوري نبراتو اقوام بتام كفتنيا نبر يهم يا عبد الله اندرغيت كاباتاچو كسيدنا عمر رضي الله عنه كمطالن كستات غير منم يمياغاچو نغير يلم كستاتوم سيدنا عمر رضي الله عنه كسوش غير ጉዞ ላይ በነበሩበት ወቅት የተወሰኑ ሰዎች አንድ ቦታ መርጠው ሶላ ሲሰግዱ ተመለከቱ። እሳቸውም ይህ ቦታ ምንድነው ሲሏቸው ነብያችን አለይሂ ሰላቱ ወሰለም ሲሰግዱበት የነበረው ቦታ ነው በማለት መለሱላቸው። እሳቸውም ሶላት ያለበት ሰው ይስገድ ካልሆነ ግን መንገዱን ይቀጥላሉ። አህሉል ኪታቦች የጠፉበት ምክንያት የነብዮችን ፋና በመከታተል የመገጃና ያምልኮ ስፍራ አድርገው በመያዛቸው ነው አሏቸው። ሰይዱና ዑመር ረዲየላሁ ዐንሁ ይህን ድርጊት ያደረጉበት ምክንያት ለእስልምና አዲስ በሆኑት ሰዎች ላይና በዲኑ ቀደካማ በሆኑ ሰዎች ከነዛ ከአህሉል ኪታቦች ስራ ጋር እንደመሳሰልባቸው ወይም ደግሞ የተፈለገበት ተበሩክ መሆኑን ሳይረዱ እንደ ግዴታ አድርገው እንዳያስቡት በመስጋት ነበር። ይህም ውሳኔያቸው በትክክለኛ ቦታና ጊዜ ተወሰነ ነበር። ከዚህ በፊትም እንደገለጽ ነው ዑትባ የነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ እንዲሰግዱለትና ያንንም ቦታ የሶላት መስገጃ ሙሶላ አድርጎ ሊይዘው እንደሚፈልግ ሲነግራቸው እርሳቸውም የፈለገውን ነገር ማድረጋቸውን በነብዮችና በመልካም የአላህ ባሪያዎች ተበሩክ ማድረግ እንደሚቻል ማስረጃ ነው። ኢብኑ ሐጀር አልአስቀላኒ የኢብኑ ዑመር ረዲየላሁ ዐንሁማ ድርጊት የመልካም የአላህ ባሪያዎችን ፋና መከታተልና በዛም ነገር ተበሩክ ማድረግ በእስልምናችን የሚወደድ ስራ መሆኑን እንገነዘባለን ብለዋል።

ረሱላችን አለይሂ ሰላቱ ወሰለም መዲና ከተማ ውስጥ የሰገዱባቸው መስጂዶች ዝርዝር ቦታዎች ዑመር ኢብኑ ሸበታ አኽባሩል መዲና በተሰኘው ኪታባቸው ላይ በዝርዝር አስቀምጠዋል። በተመሳሳይም ከኢብኑ ሁሰን ብዙ ሰዎች ጽፈው ባስተላለፉት ሐዲስ መዲና ውስጥ በአከባቢዋ ከሚገኙ መስጂዶች ውስጥ እርስ በርስ በተጣበቁና የተፈለፈለ ጽሑፍ ባለባቸው ድንጋዮች የተገነቡት ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው ናቸው ብሏል። ይህንን ያሉበት ምክንያት ሰይዱና ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ በኸሊፋነት ዘመናቸው የመዲና መስጂዶችን መገንባት የፈለጉ ጊዜ ረሱላችን አለይሂ ሰላቱ ወሰለም የሰገዱባቸው የነበሩ መስጂዶችን ሲጠይቁ በሰዓቱ እነዛን መስጂዶች የሚያውቁ ብዙዎች ነበሩና መላከቷቸው። እሳቸውም እንደ ምልክት እንዲሆን እርስ በርሱ የተጣበቀና የተፈለፈለ ጽሑፍ ባላቸው ድንጋዮች ተለይተው እንዲገነቡ በማድረጋቸው ነው።

ዑመር ኢብኑ ሸበተ በኪታባቸው ላይ እጅግ በጣም ብዙ ቦታዎችን የገለጹ ቢሆንም አብዛኞቹ ግን በአሁኑ ሰዓት እንዲፈርሱና ምልክታቸው እንዲጠፋ ተደርጓል። አሁን ድረስ ከቆዩልን ጥቂቶች ውስጥ የተወሰኑትን እንይ። በመጀመሪያ መስጂዱል ቁባ። ከዚህ መስጂድ በመስራቅ አቅጣጫ የሚገኘው መስጂዱል ፈዲህ፣ መስጂዱል በኒ ቁረይዛ፣ ከዚሁ መስጂድ በሰሜን አቅጣጫ የሚገኘው መሽረበቱ ኡሙ ኢብራሂም፣ ከበቂዕ የመቃብር ስፍራ በመስራቅ አቅጣጫ የሚገኘው ደግሞ መስጂድ በኒ ዞፈር ወይም መስጂዱል በውላህ፣ መስጂዱል ኢጃባህ በመባል የሚታወቀው መስጂዱ በኒ ሙዓዊያ፣ ከሰልዕ ተራራ አቅራቢያ የሚገኘው መስጂዱል ፈትህ፣ በኑ ሰለማ ጎሳዎች ዘንድም የሚገኘው መስጂዱል ቂብለተይን ይገኙበት።

0: የኛ ነብይ አለይሂ ሰላቱ ወሰለም የሰገዱባቸው ቦታዎች ላይ አላህ ወፍቆን የምንሰግድበትና በረካቸውንም የምናገኝበት አላህ ያድርገን። ኢንሻአላህ በቀጣይ ክፍል ደግሞ ሌሎች መስጂዶችን ይዘን የምንቀርብ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
1: ሁና ሁና ሰላ ወሱላ